ዝኸበርኩም ሰማዕትና እዛ ሕጂ ክትሰምዕዋ ዝፀንሐኩም ደርፊ ቅሰነለ ኣሸብረይ ኣብፅሐያ ኣለኹ ሕድርኻ ኣብ ምዕራፋ ኢሉ ዝደረፋ መኮንን ኪዳነ ሻባይ ቅድሚ 3 ዓመት ክኸውን ብብርቱዕ ናይ ሕማም ልቢ ኣብ ጀርመን ነዊሕ ሕክምና ክከብር ድሕሪ ምፅናዕ ኣብ እንዳተሓከመ ኮይኑ ኣገዳሲት ዝኾነ መፅሓፍ ድፀሓፈት ዓጋመት ትብል ዓባይ መፅሓፍ ዝተሰወየ እዩ ንባዕሉ እጅቲ ኣብ ፅሐያ ኣለኹ ሕድርኻ ምዕራፋ ኢሉ ንባዕሉ እውን ተሰዊኡ ስቡእ እዩ ስለዚ ካብዚ ቀፂልና ኣብቲ ቀፃሊ መደብና ክንከይድ

ኣወርኩም ሰማዕትና ካብ ዝቐትልና ሎሚ ሰሙን ዝተዳለወ ሓፂር ዜና ክነቕርብ ኢና። ፕረሲደንት ኢሳያስን ፕረሲደንት ኣልሲሲን ክልተ ኣውርክብ ኣካይዶም። ፕረሲደንት ኢሳያስ ኣፈወርቅን ፕረሲደንት ሪፐብሊክ ግብፂ ዓብዱልፋታሕ ኣልሲሲን 8 ሰነ ኣብ ካይሮ ኣብ ዝገበርዎ ርክብ ኣብ ክልተኣዊ ጎደባዊ ዞባውን ኣህጉራውን ጉዳያት ዘተኮረ ሰፊሕ ዘተ ኣካይዶም። ኣብ ክልተኣዊ ዝምድናታት ፕረሲደንት ኢሳያስን ፕረሲደንት ኣልሲሲን ታሪካውን ሕውነታውን ዝምድና ኤርትራን ግብፅን ናብ ዝበረኸ ናይ ምትሕብባር መድረኽ ክብርኽ ኣብ መዳያት ቁጠባ ፖለቲካ ዲፕሎማሲን ጭቡጥ ስጉምትታት ክውሰድ ብመሰረት ዝተገብረ ምርዳእን ዝተበፅሐ ስምምዕን ኣብ ሃብቲ ዓሳ ከምኡውን ትሕተ ቅርፂ ወደባት መጓዓዝያን ዕቱብ ንጥፈታት ንክካየድ ንዝምልከቶም ኣካላት መምርሒ ስራሕ ሂቦም። ፕረሲደንት ኢሳያስን ፕረሲደንት ኣልሲሲን ብዘይካዚ ኣብ ቀይሕ ባሕሪ ማእከላይ ምብራቅ ቀርኒ ኣፍሪካን ዓለምን ሓበራዊ ኣገዳስነት ኣብ ዘለዎ ቁጠባውን ፖለቲካውን ዲፕሎማስያውን ፀጥታውን ጉዳያትን ምዕባለታትን ብዕምቀት ዘትዮም። ኣብቲ ርክብ ብወገን ኤርትራ ሚኒስትር ጉዳያት ወፃኢ ኣቶ ዑስማን ሳልሕን ፍፃሚ ጉዳያት ኤምባሲ ኤርትራ ኣብ ግብፂ ኣቶ ኣማን ዓብዱልዋስዕን ብወገን ግብፂ ድማ ሚኒስትር ጉዳያት ወፃኢ ዶክተር በድር ዓብደልዓጢ ከምኡውን ሚኒስትር መጓዓዝያን ኣምባሳደር ኣብ ኤርትራን ተረኺቦም ነይሮም። እዚ ከምዚ ኢሉ እንከሎ ሚኒስትር ዑስማን ሳልሕን ሚኒስትር በድር ዓብደልዓጢን ኣብ ዝገበርዎ ርክብ ኣብ ዝርዝርን መስርሕ ትግባረን ናይቲ ፕረሲደንት ኢሳያስን ፕረሲደንት ኣልሲሲን ዝተዘራረብሉ ዛዕባታት ዘተኮረ ዝርርብ ኣካይዶም። ኣቐዲሙ ፕረሲደንት ዓብዱልፋታሕ ኣልሲሲ ንፕረሲደንት ኢሳያስ ኣፈወርቂ ወግዓዊ ኣቀባብላ ገይሩሉ። ኣብቲ ኣብ ሰዓታት ፍርቂ መዓልቲ ኣብ ቤተ መንግስቲ ኣልእትሓድያ ዝተገብረ ብናይ ክብሪ ሰላምታን ሰልፊ ዝተሰነየ ስነ ስርዓት ሃገራዊ መዝሙር ኤርትራን ግብፅን ተዘሚሩ። ፕረሲደንት ኢሳያስ ኣብ ሓያሎ ትካላት ዑደት ፈፂሙ። ኣብ ግብፂ ወግዓዊ ምብፃሕ ዝፈፀመ ፕረሲደንት ኢሳያስ ኣፈወርቂ ብዕለት 9 ሰነ ኣብ ኣፍረይትን ዋሃብቲ ሎጂስቲካዊ ኣገልግሎትን ትካላትን ዑደት ኣካይዱ። እቲ ካብ ከተማ ካይሮ ኣብ ዙርያ 150 ኪሎ ሜትር ናይ ዝርከባ ትካላት ዝተካየደ ዑደት ትካል ምፍረ መድሃኒት ጂቶ ፋርማ፣ ቁጠባዊ ዞባ መትረብ ስዌዝ፣ ፋብሪካታት ሓፂንን ቸሜንቶን፣ ኮርፖሬሽን መሰረታዊ ኢንዱስትሪ ግብፅን ከምኡውን ወደብ ኤን ኣንሱኹና ዘጠቓለለ ነይሩ። ኣብቲ ዑደት ዝተረኽቡ ሰብ መዝን ኣካየድቲ ስራሕ ናይትን ትካላትን ብዛዕባ ዕላማታትን ራእየን ቁጠባዊ ኣገዳስነትን ዓጢቆንኦ ዘለዋ ቴክኖሎጂ ዓይነትን መጠንን ምህርተንን ዝምልከት ብምስልን ተንቀሳቓስን ስእልን ዝተሰነየ ሰፊሕ መብርሒ ድሕሪ ምሃብ ምስ ኤርትራ ንምትሕብባር ብሽርክነት ንምስራሕን ከምኡውን ኣብ ምምዕባል ዓቕሚ ሰብን ምስግጋር ፍልጠትን ቴክኖሎጂን ኣበርክቶ ክገብሩ ዘለዎም ቅርብነት ገሊፆም። እተን ተበፅሓ ትካላት ኣብ መፍረ ዝተፈላለየ ዓይነታት መድሃኒት ምስራሕ ብቴክኖሎጂ ሮቦት ዝተደገፈ ፅላታት ፀሓያዊ ፀዓት ንህንፃን ካልእ መዓላን ዘገልግለ ሓፂንን ቸሜንትሮን መፍረ ኬሚካላዊ ድኩዒ ከምኡውን ምውዳድ ትሕተ ቅርፂ ወደባትን ኣገልግሎት ሎጂስቲክን ዝነጥፋየን። ፕረሲደንት ኢሳያስ ኣብ መስርሕ ህንፀት ንእትርከብ ሓዳስ ርእተ ከተማውን በፂሑ። ኣብ ዑደቱ ፕረሲደንት ኢሳያስ ንሚኒስትርታትን ካልኦት ኣካላት መንግስትን ዝተሰርሐ ህንፃታት፣ ባህላውን ስነጥበባዊ ንጥፈታት ዝካየደሉ ዘመናዊ ኣዳራሻት፣ ትካላት ማሕበራዊ ኣገልግሎት፣ ቦታታት እምነት፣ ሆቴላትን መንበሪ ኣባይትን ምስናይ ትሕተ ቅርፁን ዓጢቕዎ ዘሎ ቴክኖሎጂን ኣብ ዝተዓዘበሉ ብኣካየድቲ ስራሕ መብሪ ተዋሂብዎ። ኣብቲ ኣጋጣሚ ፕረሲደንት ኢሳያስ ምስቶም ኣካየድቲ ስራሕ ብዛዕባ እቲ ዝተሰርሐን ኣብ መስርሕ ዝርከብን ትካላትን መንበሪ ኣባይትን ከምኡውን ክግበር ብዛዕባ ዝከኣል ምትሕብባርን ምትሕግጋዝን ሓሳባት ተለዋዊጡ። ፕረሲደንት ኢሳያስ ፕረሲደንት ኣልሲሲን ብ8 ሰነ ብዘካየድዎ ርክብ ኣብ ዞባ ቀይሕ ባሕሪ ማእከላይ ምብራቅ ቀርኒ ኣፍሪካን ዓለምን ሓበራዊ ኣገዳስነትን ኣብ ዘለዎ ቁጠባዊ ፖለቲካዊ ዲፕሎማስያውን ፀጥታውን ጉዳያትን ምዕባለታትን ብዕምቀት ከምዚ ዘተዩ ይፍለጥ።
ኤሪትራን ግብፅን ዝምድናታተን ኣብ ኩሉ መዳያት ንምድንፋዕን ንሓበራዊ ፀጥታ ክሰርሓን ትሰሚዐን ኤሪትራን ግምፅን ዝምድናታተን ኣብ ኩሉ መዳያት ንምድንፋዕን ሓበራዊ ፀጥታ ክሰርሓ ብ10 ሰነብ ዘውፅኦ ሓበራዊ ጋዜጣዊ መግለፂ ተሰማሚዐን ሚኒስትር ጉዳያት ወፃኢ ኣቶ ዑስማን ሳልሕን ሚኒስትር ጉዳያት ወፃኢ ግብፂ ዶክተር በድር ዓብድልዓጥን ዘካየድዎ ርክብ ኣብ ዝሃብዎ ሓበራዊ ጋዜጣዊ መግለፂ ንታሪኻውን ሕውነታውን ዝምድናታት ኤሪትራን ግብፅን ከምኡ ውን ፕረሲደንት ኢሳያስ ኣፈወርቅን ፕረሲደንት ዓብደልፋትሕ ኣልሲስን ኣብ ካይሮ ዘካየድዎ ሰፊሕ ዘተ ብምጥቃስ ኣብ ፅላታት ዕደና ትሕተ ቅርፂ መጓዓዝያ ባሕርን ምትእስሳር ወደባትን ምምዕባል ወደባት ኤሪትራ ብፍላይ ከዓ ዓሰብ ባፅዕን ማርሳ ፋጥማን መፍረ መድሃኒት ህንፀት መንበር ኣባይቲ ከምኡ ውን ንክልትኤን ሃገራት ብመሬትን ባሕርን ባቡር ምድርን ንምትእስሳር ኣብ ስምምዕ ከም ተበፅሐ ኣረጋጊፆም ኣብቲ ኣጋጣሚ ግብፂ ሙሉእ ደገፋ ንልኡላውነት ሰላምን ርግኣትን ኤሪትራ ኣረጋጊፃ ኣብ ፀጥታ ቀይሕ ባሕርን ዞባዊ ጉዳያትን ድማ ፕረሲደንት ኢሳያስን ፕረሲደንት ኣልሲስን ልኡላውነትን ግዝኣታዊ ሓድነትን ሃገራት ዘኽብር መትክላት ኣህጉራዊ ሕጊ ብጥብቂ ክበር ኣዝዩ ኣገዳሲ ምዃኑ ከም ተሰማምዑ ብምጥቃስ ሃገራውያን ትካላት ዓንዲ ሕቆ ርግኣትን ምዕባለን ስለ ዝኾና ኣብ ዝኾነት ሃገር ንምሕያለን ምስራሕ ኣገዳሲ ከም ዝኾነ ኣገንዚቦም ሚኒስተር ዑስማንን ሚኒስተር በድርን ኣብ መወዳእታ ኣብ መንጎ ሰበ ስልጣን ኤሪትራን ግብፅን ኣብ ኣስመራን ካይሮን ዝግበር ርክባት ከምኡ ውን ኣብ ዞባውን ኣህጉራውን መድረኻት ዝህሉ ምውህሃድ ከም ዝቕፅል ኣረጋጊፆም ኤሪትራ ኣብ ሻምናይ ዋዕላ ዞባዊ ኮሚቴ ጥዕና ምብራቕ ኣፍሪቃ ተሳቲፋ ኤሪትራ ጥዕናዊ ውሕስነትን ልኡላውነትን ኣፍሪቃ ብዘላቕን ሓድሽን መዋእል ንዋይ ኣብ ጥዕና ኣዴታትን ህፃናትን ቀዳማይ ደረጃ ክንክንን ጥዕናን ምምዕባል ብዝብል ቴማ ብ3 ክሳብ 5 ሰነ ኣብ ናይሮቢ ኬንያ ኣብ ዝተቓንዐ ሻምናይ ዋዕላ ዘባቦ ቴክኒካዊ ኣመኻሪ ኮሚቴ ጥዕና ምምራቕ ኣፍሪቃ ተሳቲፋ ኣምባሳደር ኤሪትራ ኣብ ኬንያ ኣቶ በየነ ርእሶም ኣብቲ ዋዕላ ኣብ ዘስምዖ መደረ ኤሪትራ ኣብ ምዕባለ ቀዳማይ ደረጃ ክንክን ጥዕና ንዘመዝገበቶ ተመክሮን ዓወታትን ብምጥቃስ መንግስቲ ተጠቃምነትን ኣገልግሎት ጥዕና ክሳብ ዝረሓቐ ከባቢታት ሃገርና ንምርግጋፅን ዝገብሮ ዘሎ ኣበርክቶ ጥዕና ኣዴታትን ህፃናትን ንምውሓስ ኣብ ክትትል ቅድምን ድሕርን ሕርሲ ኣብ ርሑቕ ከባቢታት ዝነብራ ኣዴታት ኣብ ትካላት ጥዕና ከምዝሓርሳ ንምግባር ዝተሃንፀ መፀበይ ነብሰ ፆራት ዝተዋህበ ስልጠና ክንክን ወለድን ዘመዝገቦ ውፅኢትን ኣመልኪቱ ዝርዝራዊ መግለፂ ሂቡ ኣብ ዓውዲ ጥዕና ህፃናት እውን ብመደብ ሃገራዊ ክታበትን ውሁድ ኣመሓዳድራ ሕማማት ህፃናትን ኣቢሉ ዝተመዝገበ ዕብት ኣብ ምድልዳል ጥዕና ህፃናትን ምስፋሕ ሸፈነ ክታበትን ልዑል ተራ ከም እተፃወተ ዝጠቐሰ ኣምባሳደር በየነ ጥዕናዊ ውፅኢት ሕብረተሰብ ምስ ትምህርቲ ማይ ሕርሻ ምግብን መንበሪ ዝተኣሳሰሩ ብምዃኖም መንግስቲ ኤሪትራ ኣብዞም ዓውድታት ዝተዋሃደ መተባት የሰላስል ከም ዘለዎ ኣነፂሩ እቲ ብማእከል ምቁፅፃርን ምክልኻልን ሕማማት ኣፍሪቃ ዝተዳለወን ተወከልቲ ኣባላት ሃገራት ዞባዊ ትካላት ሞያውያን ጥዕናን መሻርክትን ልምዓትን ዝተሳተፍዎ ዋዕላ ኣብ ምድልዳል ጥዕናዊ ውሕስነት ምክልኻልን ምድላዋት ንለበዳታት ምምሕያሽ ጥዕና ኣዴታትን ህፃናትን ምስፋሕ ኣገልግሎት ክታበትን ቀዳማይ ደረጃ ክንክን ጥዕና ዝተኮረ ዛዕባታት ክዝትን ከሎ ኤሪትራ ድማ ኣብቲ ዛዕባታት ዝግበር ዘሎ ዘባዊ ፃዕርታት ንምድጋፍ ቅርቡነታ ኣረጋጊፃ ዝኸበርኩም ሰማዕትና ንሎሚ ዝተዳለወ ዜና ኣብዚ ይድምደም።

0: እንዴት ናት? ሃሎ
1: ሃሎ ሃሎ
0: ሃሎ
1: ፍራስ
0: ሰላም ሰላም ዮሐንስ ሰላም
1: ከመይ ኩል ሰላም ዲዩ
0: ግርም አለ
1: እዎ ጽቡ ፕሮግራም ቀጥላሎ ሐበሬታ አለና
0: ኦራይ
1: መጀመሪያ ቲ ኩቡር ማልቲ 10 ሰነ ማልቲ ሰማታት
0: ኦ
1: نعلت عسرة ورحي شدشتك كتش عسرة شدشتن تداليهم ذلو نقول له من هاي من كبابي انت أمات اي اكتراوي نحبر نفتو اتي مدب اقرقو عزو قالو كاب فريدهوف دي جمار لك ساعت عسر تخلطة
0: فريدهوف من هاي مالتي كاب ماكل كتما
1: فريدهوف من هاي ميا كابو تي مبقاس كابو خوينو ساعت لك ساعت عسر تخلطة فاوتس مالتي ናብ ፓርክ ሰማታት ማለት እዩ እቲ መደብ ሰዓት ክልተ ኢድ ጅመር ኩሉ ሰብ ከዓኒ ኣብኡ ንክርከብ በዚ ኣጋጣሚ ንሕብር እቲ ኣብ ጉዕዞ ኩሉ ሰብ ተመፂእ ከዓኒ ፅቡቅ ነይሩ እቲ ዝኽእል ማለት እዩ እቲ መደብ ክንቲ ኩሉ ግዜ በጋባብ ተዳልዩ ኣሎ እዚኣ ሕብር ኣፈቱ ማለት እዩ ካልእ ፌስቲቫል ሎማ ዓመት ተዳሊሎ ንዕለት 11 ጋብ 12 ወርሒ 7 ኩሉ ሰብ ከዓ እዚ መደብ ገይሩ ካብ ሕጂ ክዳለወሉ በዚ ኣጋጣሚ ክንሕብር ንፈቱ ኣብ ፌስቲቫል ምናልባት ኣብኡ ስነ ፅሑፍ ዶ ቅርቡ ስጋብ ትማሊ ነይሩ ድሓን ዋላ ስጋብ ሎሚ ፅባሕ እንድሕር ሰዲዶም ስነ ፅሑፍ ከንብብ ወይ ከቐርብ ዝደሊ ካብ ማንሃይም ከባቢኡን ኣባላት ሃገራዊ ሽማግለ ንክሕብር ዝጋጣሚ ከዓኒ ክሕብር ፈቱ ተወሳኺ ተምሃሮ ዝምረቑ ወይ ከዓ ትምህርቲ ዝወድኡ 12 ኣብ ስቱድዮም ዝወድኡ ዩኒቨርሲቲ ዝወድኡ ዝተፈላለየ ዝተመረቑ ኣብ ቤት ትምህርቲ ኣብ ከምቲ ኩሉ ግዜ ኣብ ፌስቲቫል ናይ ምምራቕ መዓልቲ ስለ ዘሎ መደብ እቶም ስድራ ነዞም ደቁኹም ናይ ሃገራዊ ሽማግለ ኣባላት ከተመዝግብዎም ትሕትና ከዓ በዚ ኣጋጣሚ ክነቅርበልኩ ንፈቱ እቲ መዓልቲ ስጋብ ዕለት 15 ክምዝገቡ ኣለዎም ፅባሕ ማለት እዩ ናይ መወዳእታ ንኣባላት ሃገራዊ ሽማግለ ክሕብሩ ካኒ በዚ ኣጋጣሚ ሕብር
0: ኦኬ ፅቡቅ ዮሃንስ ወዲካ ተኾንካ ብዛዕባ ናይ ፌስቲቫል ጉዳይ ዋላ እኳ እቲ ዕለት ተነጊሩ ተኾነሲ ኣገባብ ናይ መጓዓዓዚሲ ከመይ ክኸውን ቅርብ ሕሰበሉ ደሎ ወይ ናይ ሓባር ጉዕዞ ክግበር ዝከኣል እተኮይኑ
1: እዎ ሕጂ እቲ ሓሲቡ ኣለዎ ግን እቲ ግዜ ቅርብ ሕጂ መቸም መደብ ተውስ ምድላይ ኣብ ምድላይ ና ዘለና እንድሕር ተረኪቡ ፅቡቅ ተዘይኮይኑ ግን ኩሉ ሰብ ምእንታን ናይ ብሓባር ክንከይድ ማኪና ዘለዎ ሰብ ማካይን ከበግስ ሞኒ ብሓባር ናይ ምኻድ ከዓኒ ተኽእሎ ከምኡኮሚታት እውን ኣሎ እዚ ፅቡቅ ነይሩ እዚ ብሓባር ማለት እዩ ኩሉ ግዜ ብሓባር ሓድነትካ ናይ ሓድነትካ ምልክት እዩ ናይ ሓይልና ስለዝኾነ ብሓባር ክንከይድ ከዓ ፅቡቅ ነይሩ ብላ ንብወገነይ ነዚ ግን ኣብ ቀፃሊ ሓበሬታታት ክንህብ ኢና ምናልባት ተሰሊጡ ኣውቶቡስ ተዘይሰሊጡ ከምዛ ዝብላ ዘለኹ ነብሲ ወከብ ሰብ ማኪና ንድሕር ኣልዒሉ ብሓባር ምኻድ ማለት እዩ
0: ፅቡቅ ኣብ ርእሲኡ እውን ማኪና ኣብኢድ ስለደየላ ማኪና ፅቡቅ ከም ሓደ ግን ካልኣይ ከዓ በዚ ናይ ዶችላንድ ቲኬት ጌርካ እውን ብሓንቲ ሰዓት ዝንቀለሉ መንገዲ ከማን ይከኣል ማለት መንገዲ ጭቡጥ ነገር እንድዩ ማካይን ክርከባ ፅቡቅ እዩ ተዘይኮነ ግን ብዶችላንድ ቲኬት ጌርካ ሲ ብሓንቲ ቫጎኒ ክትከይድ ከማን ዝሓሸ ማለት መንገድታት ከም ዘሎ ምሕባር እያ ሕራይ ሞ ዮሃንስፅቡቅ
1: ኣለካ እዚኣ እውን ፅቡቅቲ ሓሳብ እያ ማለትኒ እቲ ከምኡ እውን መደብ ጌርካ ነቲ ባቡር ዝኸይድ ከዓኒ ኣብ ሓደ ሰዓታት ዝኸይድ ምናልባት ዝበለፀ ክኸውን ድሓን ሕጂ ክንሰርሐሉ ኢና ወይ ከምዝበልክዎ ብቀፃሊ ሓበሬታ
0: ክንዎ ሕራይ ንሕና እውን ድሕሪ እውን ኣለና ድሕሪ ክልተ ሰሙን እውን ዝፈነዎ ስለ ዘለና እውን ብግቡእ ክንገርካል እዩ ኦኬ ዮሃንስ ሞ
1: ራይ ኦኬ
0: ፅቡቅ መዓልቲ
1: ኦኬ መርሓባ ቻው